0: 만 후들뜬 소재 우여 산심은 이리 죽이니 가주엠 듯 가손이 가니 홀지롯 가시긴 이님이 나바시마게 가시고딘 버트롯 가불도 하니 알다디 가란홀이 루이수디 춤바른 지르글드가그린 자로혹시니 자고에 베틀린 바르글제 흔하바시테 그드기 바르글제 그드기 블로시 엘은 볼보셔 에주먹어 덧대 흘죽을 볼호임 돌단 그르그스턴 사나서고르세 알다 솔라쇼이
1: 선속치도 사이타너르타 바이수 호르친 오블룽 울드어승 жархал цовлын шастер гэх хуурийн үлгэрийг сонсголоо. Үүнээ залхамжийг мархашин үлгэрийн нөвтрүүлэгд хүлэн авч сонсоорой. Энэ тухайн үлгэрийн нөвтрүүлэг өндөрлөж байна.